በሌላው ትከሻ ለመኖር አልሻ ለእስራኤል ቀን ስራ ልቆፍር ልሸከም ገበሬም ልሁን ወታደር አገልግል ባስፈላጊው መንገድ ኑሮዬ ላሻሽ መቺኔ ትርፍ ፈለግኩ ተርፎኝ የማኖረ ለላሜ ዋጋ ነው የምከራከረ የልፋቴን ዋጋ በትክክል ላገኝ የሰው አልፈለግ የኔም አይለፍብኝ አንድም ሳንቲም ትሁን እቆጣጠራለሁ ለማንን ትደላው